ያዝማሪ ሊመዋድ ይናሳብ ነው መከራን ለብያታ ሰከለ ሀማሲም ጎገረው ሰው ሁላ ገንዘቡ ጓት ወይዞታ አገር የባህር ዳር አገር ያዘንዘልማ ተካፍሎ በልቶታል። Here's the name.